0: ፍጥረት ሰዓትን መቅላል ቆልጥፍ ስጉምት ይመስል
1: ዘካይዶ ዘለ ሰፊህ ተጻባይ ዲፕሎማሲያውን ዜናውን ዘመተ ነቲ ታሪክ ዘይፈልጥ ሓድሽ ወለዘን መድነጋር ኤርትራ ንኢትዮጵያ ኣፍደገ ባሕርን ምኽላእ ብዝሰፍሐ ሰውዲ ዝተፈጥረት ሃገር ኣምሲሉ ክጠቕሳ ይስማዓ እዩ። ኣብዚ ውዲት እዚ ብቐዳምነት ዝኸሰን ድማ ሃገራት ዓረብ ብሓፈሻ እታ ታሪካዊት ጸላይት ኢሉ ዘጠምቓ ግብፂ ብቐንዲ እያ። ናጽነት ኤርትራ ንሰላሳ ዓመታት ብዝቐጸለን ኣብ 1991 ንገዛእቲ ሓይልታት ኢትዮጵያ ብዝፀራረገን መስተንክራዊ ወተሃድራዊ ዓወት ዝተረጋገጸ እዩ። ሕጋውነት ሕቶ ኤርትራ ንናፅ ሃገር ግና ቅድሚ ብረታዊ ቃልሲ ዝነበረ እዩ። እንትኾነ ካልኣይ ኩናት ዓለም ምስ ተዛዘመ ሃገራት ኣፍሪቃ ብሓፈሻ ኣብ ትሕቲ መግዛእቲ ኢጣልያ ዝነበራ ሊብያን ሶማልያን ድማ ብፍላይ ናፅነትን ኣብ ዝረኽባሉ ዝነበራ እዋን ኤርትራ ኣንጻር ድሌት ህዝባን መሰላ ንናፅነትን ብዓሎቕ ምስ ኢትዮጵያ ክትቁረን እዩ ተፈሪድዋ። ብጉልባብ ፌደሬሽን ድማ ንዳግማይ መግዛእቲ ኣብ ትሕቲ ዘውዳዊ ስርዓት ኢትዮጵያ ኣትያ። ኣብ ርእሲ እዚ ቁልዕ ግህሰት እዚ ኢትዮጵያ ድሕሪ 10 ዓመታት ነቲ ንኤርትራ መሰረሰ ምሕዳር ዘፍቅድ ዝነበረ ውዕል ብምፍራስ ኣብ 1962 ንኤርትራ ብሓይሊ ጎቢጣ ኣብ ትሕቲ ግዛእታ ኣእተወታ። ካብዚ ታሪካዊ ኮውንነት ብምብጋስ ቃልሲ ህዝቢ ኤርትራ ነቲ ንረብሓ ዓበይቲ ጂኦፖለቲካዊ ዕላማታት ዝተመንዝዐ ሕጋዊ መሰሉ ንናፅነት ንምምላስ ኣንጻር ጎበታ ኢትዮጵያ ዝተካየደ ፍትሓዊ ቃልሲ እዩ። እዚ ታሪካውን ሕጋውን ኮውንነት እዚ ድማ ኣብ መዛግብ ውድብ ሕብረት ሃገራት ብዘየወላወል ዝተሰነደ እዩ። ኣብዚ ነዊሕን መሪርን ጉዕዞ እምበኣር ቃልሲ ህዝቢ ኤርትራ ናይ ቀረባ ይኹን ርሑቕ ሞራላውን ካልእን ደገፍ ዝተነፍጎ ምንባሩ ማንም ዘይስሕቶ ሓቂ እዩ። እቲ ሕጂ ዝስማዕ ዘሎ ጫውጫውታ መጥምዛዝ ታሪክ ከዓ ክትበልዓ ዝደለካ ባጉንባሕ ዛግራ ትብላ እዩ ነገሩ። ኣብዚ ክፍለት ዘለዎ ዓለማዊ ካርታ ዘየለን ዘይነበረን ፅውን ፅዋይ ስለ ዝደረስካ ምሕር ካብ ዓቕሙን ላዕሊ ዝመጣጠር ርቡፅ ሓላማይ መስኮት ኣብ ቀይሕ ባሕሪ ኢሉ ስለ ዘህተፍተፈ ወይ ድማ ሓንቲ ሃገር ውን ኣብ ዝበላ ታሪካውን ጂኦግራፊያውን ቅርበት ኣለኒ ስለ ዝበለት ዝሕንጠጥን ዝፅሕተርን ናይ ርሳስ ወይ ኩሩሽ መስመር ኣይኮነን። ብኣህጉራዊ ሕግን ውዕላትን ዝተኣስረ ጉዳይ ልዑላውነትን ግዛእታዊ ሓድነትን እዩ። ልዑላዊ ግዛኣት ኤርትራ ከዓ እሞ ብደምን ብሕግን ዝተሓፅረ እዩ። ዝትንክዮ ወይሉ 4 ነጥቢ

ዝኸበርኩም ሰማዕትና ንዝኾነ መልእኽቲ ምስ ዝህልወኩም ወይ ሓበሬታ ኣብ እስቱድዮ ሓደ ኢና ዘለና። ስለዚ ብሕጂ ዝመፅእ መደብ ናይ መምርሓድ ገንበስ ስለዝኾነ መምርሓድ ገንበስ ክቴለፎን ክንድውል ክንፅበየካ ኢና። ኣብ እስቱድዮ ሓደ 33 93 98 01

ዝኸበርኩም ሰማዕትና ከምኡውን ካርቲ ኣካል ሃገራዊ ሽማግለ ዝኾነ ንህዝቢ ክመሓላለፍ ዘለዎ መልእኽቲ ወይ ሓበሬታ ኣለዉ ትብልዎ እንተሎ ኣብ እስትድዮ ሓደ ኢና ዘለና ክድውሉልና ትኽእሉ ኢኹም ሙዚቃ እንዳተኸየደ ትራይ

ሃሪምኒ በኺው ቀዲምኒ ከሲሱ አብዝ ሐለፈ መዓልታት ሚኒስትሪ ጉዳያት ወፃኢ ኢትዮጵያ ንኤርትራ በወራር ግዝኣት ኢትዮጵያ ብምኽሳስ እዚ ዘይምኹኒ ወራር ንዘባዊ ሰላምን ፀጥታ ናብ ሓደጋ ከውድቆ ከም ዝኽእል ኣጠንቂቑ ሃሪምኒ በኺው ቀዲምኒ ከሲሱ ዝብልኩም ከምዚ ዓይነት ዝብል በጣይ እዚ ክስ ዝመሰረት ከም ዘይብሉን እቲ ሓቂ በንጻሩ ምዃኑን ዘነፅር ድሙቕ ሓቅታት ክንጠቅስ ቀዳማይ ኢትዮጵያ ኣብ ልዕሊ ኤርትራ ቁልዕ ወራር ዝኣወጀት ቀዳማይ ሚኒስትራ ብ13 ጥቅምቲ 223 ቅድሚ 3 ዓመታት ንፓርላማ ኣብ ዘስምዖ መደረ እንተተኻኢሉ ብዘተ ኣድላይ ምዝኸውን ድማ ብሓይሊ ልኡላዊ መስኮት ባሕሪ ክንውንን ኢና ክብል ዝገለጸሉ ዕለት እዩ ካልኣይ መንግስቲ ኤርትራ ብ16 ጥቅምቲ 223 ኣብ ዘውፅኦ መርኣያ ነብሰ ግትኣት ዝኾነ ቁጡቡን ሓላፍነታውን ጋዜጣዊ መግለፂ ከም ወትሩ ኣብ ከምዚ ዝኣመሰለ መኣዲታት ከምዘይዕደም ደጊሙ ብምርግጋፅ ንኩሎም ቅዱሳት ከይትንከዩ ተማሕፂኑ ሳልሳይ መራሒ ብልፅግና ነቲ ዘየቋርፅ ናይ ኩናት ዘመትኡ ንሰዓብቱ ኣላዓዒሉ ደገፍ ንኽረክብን ኣብ ሓንጎሉ ንዘሰላሰሎ ናይ ምውራር ዓሰብ ኣጀንድኡ ባይታ ንምትጣሕን እስራኤል ኣብሮራታት ጎላን ዝገበረቶ ወራር ኢትዮጵያ ንኤርትራ ንምውራርን ንዓሰብ ንመሓዝን ከም ሓጋዝ ኣብነት ክኸውን ከም ዝኽእል ገሊጹ 4 ክንየዚ ብምኻድ እውን ኣብ ኣብያተ ግምጃ ካቢነ ፓርላማን ካልኦትን ንናፅነት ኤርትራ ዘረጋግፅ ሕጋዊ መርትዖ ወይ ሰነድ ደልዩ ደላልዩ ከም ዘይረኸበ ብምሕባር ንልዕላውነት ኤርትራ ዝነፅቕ ናይ ዳግመ መግዛእቲ ጥሙሕ ዘነፅር መደረ ስሚዑ 5 ኣብ ቀዳማይ ሚኒስተር ኣብ ዝረኸቦን ባዕሉ ኣብ ዝፈጠሮን ዕድላት ቀንዲ ተልእኮ ሰራዊት ኢትዮጵያ ምርግጋፅን ምውሓስን ሰላም ቀይሕ ባሕሪ ካብ ጫፍ ሶማልያ ክሳብ ወደባፅዕ ማእከል ዝገበረ ምዃኑ ብወግዕ ኣፍሊጡ 6 ካብዚ ብምብጋስ ላዕለዎት ፖለቲካውያን ወተሃደራውያን መራሕቲ ብልፅግና ኣብ ዝረኸብዎ ህዝባዊ ኣጋጣሚታት ንዝተፈፀመ ታሪካዊ ጌጋ ክእርሙ ከምኡውን ንወደብ ዓሰብን ደቡባዊ ክፋል ገማግም ቀይሕ ባሕርን ብሓይሊ ወሪሮም ብምሓዝ ነቲ ኣለና ዝብልዎ ሓይሊ ባሕሪ እስትራቴጂካዊ ዕምቆት ከም ዘውሕሱ ብዓውታ ገሊፆም እዮም ይቕሬታ 7 ብ27 መስከረም 226 ቅድሚ ወርሒ ምዃኑ እዩ ምክትል ሓለቓ ጠቕላል ስታፍ ሰራዊት ኢትዮጵያ ኣብ ትግራይ ተጀሚሩ ዘሎ መጥቃዕቲ ኣብኡ ደው ዝብል ከምዘይኮነ ፍሊጡ ንስ ወሲኹ መቐለ መሰጋገሪት እያ እታ ናይ መወዳእታ መዓርፎና ዓሰብ እያ ቀንዲ ዕላማና ድማ ባንዴራና ኣብ ቀይሕ ባሕሪ ምትካል እዩ ክብል ኣነፂሩ 8 ዕብዳንን ሃነይ ናይታን ስርዓት ብልፅግና ምስ ቀይሕ ባሕሪ ብመንፅር ኣብ ዝሓለፈ እዋን ዝነበረ ተንኮል ምጥቃዕን ምውራርን ኤርትራ ምርኣዩ እውን ይከኣል እዩ ነዚ ድጉል ኣጀንድኡ ኣብቲ እዋንቲ ብወግዒ ኣይደርግሑን የግዳስ ኣብ መፋርቅ 222 ኣብ ጅቡትን ሽስልስን ኣብ ዝተካየደ ምስጢራዊ ውርክባት ንህዝባዊ ወያኔ ሓርነት ትግራይ ኣብቲ ኣብ ልዕሊ ኤርትራ ዝፍፅሞ ውራር ክትሕግዞ ክሓባብላን ክሽሕጣን ፈቲኑ ነይሩ እዩ ፍልይቲ ልኡኽ ሕብረት ኤውሮጳ እውን ኣብ ወርሒ መስከረም 222 ገለ ኣዋርሕ ቅድሚ ስምምዕ ፕሪቶርያ ናብ ኢትዮጵያ ድሕሪ ምብፃሕ ኣብ ዝዘርግሓቶ ምስጢራዊ ሰነድ ኣብ 218 ኣብ መንጎ ኤርትራን ኢትዮጵያን ዝተገብረ ስምምዕ ሰላም ፍሩስ ምዃኑ ኣውጀ እዚ ኣብቲ እዋንቲ ኤርትራ ብዛዕባኡ ዝኾነ እመት ዘይነበራ ዘንቀደ ውዲቲ ነይሩ ብጥምር ዝበለ ስርዓት ብልፅግና ነቲ ኣብ ልዕሊ ልዑላውነትን ግዝኣታዊ ሓድነትን ካልእ ኣባል ሃገር ሓይሊ ምጥቃም ወይ ምፍርራሕ ዝኽልክል መሰረታዊ ምትክላት ኣህጉራዊ ሕግን ቻርተር ሕቡራት ሃገራትን ብምጥሓስ ኣብ ልዕሊ ኤርትራ ዘይምኹኒ ወራር ምፍፃም ንልዕሊ 3 ዓመታት ክሰርሕ ፀኒሕ ኣሎ እዚ ሕጂ ዘካይደ ዘሎ ኤርትራ ግዝኣተይ ወሪራ ዝብል ናይ ጸለመ ዘመተ ድማ ካብቲ ሃሪምኒ በኺው ቀዲምኒ ኸሲሱ ዝብል ምስላ ዝፍለ የብሉን ዝኸበርኩም ሰማዕትና ኣብዘን ዝሓለፋ 3-4 መዓልታት እውን ብግሉፅ ናብ ሕብራት መንግስታት ሕብራት ሃገራት
لوح كم صحفة من قستناون بمن قدوة صار قدام مينستر حد لوحنا بحبرات هجرات كم طلع خسمعنا لنا نتكونات الموت وات إز جبر زلوي أبزي أملكيتا من قست أمريكا فعلت سلستة تكمتي أبزوت صار تحصير مجلات خم زيبل أمونغو إثيوبيان إريتران زلو سكر دباو وطري النوس خ زخيد زلو نملأ زوبا كقتل وتخول الله كرنا أفريقيا كله والتهدرا وقلتشتن سبعة وكلولون كقتل أي كإلني حادة قلتشت نتز قتل زلو متحبر أمريكا أبن حبر ربحتات مسكلتي أنها قرات أب حادة قا يأتوا إثيوبيان إريتران لولونتن قزعتا وحدنتن قربابتن كخبرا زلع على اللقام كقبران كمتي أبناء كرتشحن عصر شمونتن ناي سلام مع كفن استسمع معلو نابزة متحبار كملسا أمريكا أتريرا تلابو بزتا زقبر سلام نابزة لعي دحنت كتبو عبيتن بلتقنان زوسد انكو من قديو.